ቀብራራ ጎፈሬው ጠንካራ ጎፈሬው ባለ ሀገር ጎፈሬው ሀገር ያቀና ክንደብርቱ ያረሰው ታይቶ ማይጨረሰው የፍቅሬ ዘር ማሳው ከተሜን ሳንሰው ነው ነው ለሱ ሙስና